ደም ምኬቢ ሱረቱ ለሐሽሩገ ዲሃውናቱ ፈሻገን እሱረቱገ ሶላወን አያቱገን የላ ሚያዱገ ሚፊላውል እመ ፍረተማ ዘይናኪያ በላ